ሁለት ኪሎሜትር ይመስል ሰዲ ኪሎሜትር ተሰሶ ሹክደክስ ሞሁን ሽናዲያ ከራባን ጉዳራሽ ነስ ሽር ሞሪታኒያ ወይ ለአሁን በሽ ገዚ ራዲያ ከዋህ